ካፊያ ነበር ትንሽ ጨለም ብሎ አባቴ ሲጠራኝ ያለና ቶሎ ምንም ህፃን ብሆን ሚስጥሩ ባይገባኝ አባቴን ባውጥቶ አልቀሰው መከረኝ እንዲህ ሲል መከረኝ